የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን እንዳስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ፍቅር ተገቢ ያልሆነ ነገር አያደርግም በሚል አርዕስት የቀረበ አንድ ወቅታዊ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ከምዕራፍ 20 ከቁጥር 19 እስከ 23 በዚያን ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቻቸውን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ተደሰቱ። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን ልካችኋለሁ አላቸው። ይህንንም ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኀጢአት ይቅር ብትሉ ኀጢአታችሁም ይቅር ይባልላቸዋል፣ ኀጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም አለ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውን

ሐዋርያቱ እርግጠኛ ሳይሆኑ ለአምሳ ቀናት ያህል ከኖሩ በኋላ የጴንጤቆስቴ ቀን መጣ። ኢየሱስ ከሙታን መነሳቱ እሙን ነው። እርሱን በመመልከታቸው እጅግ በጣም ተደስተው የነበረ ሲሆን ቃሉን አዳምጠዋል፣ አልፎ ተርፎም ከእርሱ ጋር ምግብ ተቋድሰው ነበር። እነሱ ግን ጥርጣሬያቸውንና ፍርሃቶቻቸውን ማስወገድ አልቻሉም ነበር። በዚህም የተነሳ በር ቆልፈው ይቀመጡ ነበር። ስለ ወደፊቱ እምብዛም እርግጠኞች ስላልነበሩ ከሞት የተነሳውን ጌታ ለማወጅ ዝግጁ አልነበሩም። ከዚህም በኋላ ግን መንፈስ ቅዱስ ከተቀበሉ በኋላ ያ ጭንቀታቸው ሁሉ በኖ ይጠፋል። አሁን ግን ሐዋርያቶቹ እነርሱን ለመያዝና ለማሰር በሚፈልጉ ሰዎች ፊት ሳይቀር እንኳን ደፋር በመሆን ምስክርነታቸውን አሳይተዋል። ቀደም ሲል እነርሱ ሕይወታቸውን ለማዳን ሲጨነቁ ኖረዋል። አሁን ደግሞ እነሱ ሞትን በፍጹም አይፈሩም። ቀደም ሲል በፍርሃት ተሞልተው በላይኛው ክፍል ውስጥ ተደብቀው ነበር። አሁን ግን ቅዱስ ወንጌል ለሁሉም ዓለም ለማዳረስ ሲወጡ እናያለን። ከኢየሱስ እርገት በፊት እነርሱ የእግዚአብሔር መንግሥት መጣ ዘንድ በጣም ፈልገው የነበረ ሲሆን አሁን ግን በታላቅ ኃይልና ወኔ ተሞልተው ወደ ማያውቁት አገር እንኳን ሳይቀር መጓዝ ጀምረዋል። ቀደም ሲል እነርሱ በአደባባይ ወጥተው አልተናገሩም ነበር። ለመናገር እንኳን ሲሞክሩ ጴጥሮስ ኢየሱስን እንደ ካደው ዐይነት በፍርሃት ተውጠው ነበር አንዳንድ ነገሮችን ይናገሩ የነበሩት። አሁን ግን ለሁሉም ሰዎች በኃይል ተሞልተው መናገር ጀመሩ። አሁን ግን ደቀ መዛሙርቱ በመንፈስ ቅዱስ ኃይል ከታደሱ በኋላ ይህ ፍርሃታቸው መስመሩን ያለፈ ይመስላል። ይህ ሁሉ ለውጥ እንዲከሰት ያደረገው ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ረቂቅና የማይጨበጥ እውነታ ከመሆን ተጨባጭና ቅርብ ሕይወትን የሚቀይር ወደ መሆን ይለወጣል። ይህ ነገር እንዴት ሊፈጸም ቻለ? የሐዋርያትን ሁኔታ እንመልከት። መንፈስ ቅዱስ ነገሮችን አላቃለለላቸውም ነበር። አስደናቂ ተአምራትን አልሠራም። ችግሮቻቸውንና እነርሱን የሚቃወሙ ሰዎችን አላስወገደላቸውም ነበር። ይልቁኑ መንፈስ ቅዱስ በደቀ መዛሙርቱ ሕይወት ውስጥ ይጎድል የነበረውን ኅብረት ሰጣቸው። በሰዎች መካከል ያለ ኅብረት። ደቀ መዛሙርቱ መሠረታዊ የልብ ለውጥ ማድረግ ነበረባቸው። ከታሪካቸው እኛ መማር የሚኖርብን ነገር ቢኖር ከሙታን የተነሳው ጌታ መመልከት በራሱ በቂ እንዳልሆነ ሲሆን እግዚአብሔር በልባችን ውስጥ መቀበል እንደሚገባን ያስተምረናል። በውስጣችን ኢየሱስ እንዲኖር የሚያደርገው መንፈስ ቅዱስ ነው። ውስጣዊ የሆነ መነሳሳት እንዲኖረን ያደርጋል። በዚህ የተነሳ ነው እንግዲህ ኢየሱስ ከሙታን ከተነሳ በኋላ በተለያየ አጋጣሚዎች ለሐዋርያቱ በሚገለጽበት ወቅት ሰላም ለእናንተ ይሁን በማለት እፍ ብሎባቸው መንፈስ ቅዱስን እንዲቀበሉ ያደረገው በዚሁ ምክንያት ነው። ሰላም ማለት እንግዲህ የዚህ ዐይነቱ ሰላም ነው። በእርግጥ ለሐዋርያት የተሰጠው ሰላም ይህ ነው። ይህ ሰላም ውጫዊ የሆኑ ችግሮችን ከመፍታት ጋር የተያያዘ ሰላም አይደለም። እግዚአብሔር ከደቀ መዛሙርቱ መከራና ሥቃይ አላራቀም። ይልቁኑ መንፈስ ቅዱስን ከመቀበል ጋር የተያያዘ ነው። በሐዋርያት ላይ የሰፈነው ሰላም ከችግሮች ነፃ የሚያወጣ ሰላም አይደለም። ነገር ግን በችግሮች ውስጥ ሆነን የሚሰጠን ሰላም ነው። ይህም ለእያንዳንዳችን የሚሰጥ ዐይነት ሰላም ነው። በዚህ ዐይነቱ ሰላም የተሞላ ልብ ምንም እንኳን ውጫዊ ገጽታ በማዕበል ኃይል የሚናወጥ ቢሆንም በውስጡ ግን ሰላም እንዳለው ጥልቅ ባሕር ይሆናል። ይህም በጣም ጥልቅ የሆነ ኅብረት የሚፈጥር ሲሆን መከራንና ስደትን ወደ ቡራኬ ይቀይራል። መንፈስ ቅዱስን ከመፈለግ ይልቅ መንሳፈፍን እንመርጣለን። ይህም ችግሮች ሁሉ አንድ ጊዜ በነው ይጠፋሉ ብለን እናስባለን። ነገሮች ሁሉ መልካም ይሆናሉ ብለን በማሰብ ብቻ መኖር እንፈልጋለን። ነገር ግን የዚህ ዐይነቱ ነገር የምንፈጽም ከሆነ በገጸ ምድር ላይ ቆመናል ማለት ነው። አንድ ችግር ሲወገድ ሌላ ችግር ይመጣል። በዚህም የተነሳ ተስፋ እንቆርጣለን፣ እንታመማለንም። እንደኛ የማያስቡ ሰዎችን ሁሉ ለማስወገድ እንሞክራለን። ጊዜያዊ የሆኑ ችግሮችን ለመፍታት መሞከር በራሱ ሰላም አያመጣልንም። በሕይወታችን ውስጥ ልዩነት ሊፈጥር የሚችለው ከመንፈስ ቅዱስ ጋር ኅብረት ያለው የኢየሱስ ሰላም ብቻ ነው። በዚህ የተዝረከረከ የኑሮ ሂደት ውስጥ ሚዛናዊ የሆነ ሰላም የጠፋ ይመስላል። በሺዎች በሚቆጠሩ አቅጣጫዎች ተጎትተን በጭንቀት የመዋጥ አደጋ ሊያጋጥመን ስለሚችል በሁሉም ነገር ክፉኛ እንሳሳታለን። ከዚያም ለነገሮች ፈጣን የሆነ ጥገናዊ ለውጥ ለማምጣት የሚያስችለንን
ክኒን አንዱ በአንዱ ላይ እንወስዳለን። ህይወታችንን ለማራዘም የሚያስችሉንን ማንኛውንም ነገር እናከናውናለን። ከሁሉም በላይ ግን መንፈስ ቅዱስ ያስፈልገናል። መረጋጋት በሌለበት ስፍራ ሰላም፣ ተስፋ በመቁረጥ መካከል ሰላም እንዲኖር፣ በሐዘን መካከል ደስታ፣ በዕድሜ ባለጸጋነት መካከል ወጣትነትን፣ በመከራ መካከል ብርታት የሚሰጠው የእርሱ ሰላም ነው። ቅዱስ ሐዋርያ ጳውሎስ ወደ ሮም በጻፈው መልእክቱ በምዕራፍ 8 ቁጥር 15 ላይ እንደሚናገረን መንፈስ ቅዱስ በፍርሃት ውስጥ ገብተን ከመውደቅ ያድነናል። እርሱ እኛ ተወዳጅ የሆንን የእግዚአብሔር ልጆች መሆናችንን እንድንረዳ ያደርገናል። እርሱ የእግዚአብሔር ጥልቅ ፍቅር የሚያመጣልን አጽናኛችን ነው። ያለ መንፈስ ቅዱስ የክርስትና ሕይወታችን ተጋላጭ ነው። ሁሉንም ነገሮች አንድ ላይ የሚያመጣው ፍቅር ይጎለናል ማለት ነው። ያ ለመንፈስ ቅዱስ ኢየሱስ ባለፈው ዘመን ኖሮ ያለፈ አካል ሆኖ ይቀራል። በመንፈስ ቅዱስ አማካይነት ግን እርሱ አሁን እዚህ በእኛ ዘመን ሕያው ሆኖ የሚኖር አምላክ መሆኑ ይቀጥላል። ያለ መንፈስ ቅዱስ መጽሐፍ ቅዱስ እንዲሁ የተረሳ ደብዳቤ ብቻ ሆኖ ይቀራል። በመንፈስ ቅዱስ ኃይል ግን መጽሐፍ ቅዱስ የሕይወት ቃል ይሆናል። ከመንፈስ ቅዱስ ውጪ ያለ ክርስትና ደስታ የሌለው የሞራል ስነ ምግባር ሆኖ ይቀራል። በመንፈስ ቅዱስ አማካይነት ግን ሕያው ይሆናል። መንፈስ ቅዱስ በውስጣችን ብቻ ሳይሆን በመካከላችንም ጭምር መግባባት እንዲኖር ያደርጋል። የተለያዩ አካላትን ወደ አንድ ተስማሚ መዋቅር በመገንባት ቤተ ክርስቲያን ያደርገናል። ቅዱስ ጳውሎስ ስለ ቤተ ክርስቲያን ሲናገር ብዙን ጊዜ ብዝሃነት የሚለውን ቃል ይጠቀማል። የተለያዩ ዐይነት ስጦታዎች፣ የተለያየ ዐይነት አገልግሎቶች፣ የተለያየ ዐይነት ተግባራቶች። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 6 ላይ እንደ ተጠቀሰው በተለያዩ ባሕርያትና ስጦታዎች ውስጥ መንፈስ ቅዱስን እናያለን። መንፈስ ቅዱስ ሁሉም ነገሮች አንድ አይነት በተለያየ መልክ ይፈጥራቸዋል። በዚህ አይነት መሰረት ላይ አንድነትን ይገነባል። ከፍጥረት መጀመሪያ ጀምሮ ሥራውን ያከናወነው በዚሁ መልክ ነው። ብዝሃነት፣ ብልጽግና፣ ግለሰባዊነትን ለመፍጠር የሚያስችለው ኃይል ያለው ልዩ ባለሙያ ነው። እርሱ የብዝሃነት ፈጣሪ ሲሆን፣ በተመሳሳይ መልኩም እነዚህ የተለያዩ ነገሮች አንድነትንና ኅብረት እንዲኖራቸውም ያደርጋል። ይህንን የማድረግ ችሎታ ያለው ደግሞ እርሱ መንፈስ ቅዱስ ብቻ ነው። ዛሬ ባለው ዓለም ውስጥ የሚታየው የአንድነት እጥረት እርስ በርስ የመከፋፈል መንስኤ ሆኗል። በጣም ብዙ ነገር ያላቸውና ምንም የሌላቸው ከመቶ ዓመት በላይ ሊኖሩ የሚፈልጉና እንዲሁም ሊወለዱ እንኳን ያልተፈቀደላቸው ሕፃናት ሰዎች መካከል ከፍተኛ ልዩነት አለ። በዚህ ባለንበት የኮምፒውተር ዘመን በሰዎች መካከል ያለው ርቀት ይበልጡኑ ሰፍቷል። ማኅበራዊ የመገናኛ አውታሮችን በተጠቀምን መጠን በዚያኑ ልክ ደግሞ ማኅበራዊ ኑሯችን ይቀንሳል። እንደ ቤተ ክርስቲያን አባል፣ እንደ የእግዚአብሔር ሕዝብ፣ እንደ አንድ ቤተሰብ ሆነን በአንድነት መኖር እንችል ዘንድ መንፈስ ቅዱስ ያስፈልገናል። ሁልጊዜም መረቦችን ለመገንባት በመጣር ትንንሽ የሆኑ ቡድኖችን የምንወዳቸውንና የሚወዱንን ሰዎች ብቻ ለማጥመድ እንሯሯጣለን። በተቃራኒው መንፈስ ቅዱስ የተራራቁ ሰዎችን ይሰበስባል፣ የተበታተኑትን ሰዎች ደግሞ ወደ ቤታቸው ይመልሳቸዋል። የተለያየ ዐይነት ነገሮችን በአንድነት ይሰበስባል፣ ምክንያቱም እርሱ በነገሮች ውስጥ የሚገኘውን መልካም የሆኑ ነገሮችን ብቻ ስለሚመለከት ነው። እርሱ ከስህተቶቻችን ከተግባሮቻችን ይልቅ አስቀድሞ የሚመለከተው ስብዕናችንን ነው። ዓለማችን የወንድማማችነትና የእህትማማችነት መንፈስ የተሞላባት ስፍራ እንድትሆን የሚያደርገውም መንፈስ ቅዱስ ነው። የተወደዳችሁ ወንድሞቼና እህቶቼ፣ የመንፈስ ቅዱስን ጸጋ እንማጸናለን። መንፈስ ቅዱስ ከእግዚአብሔር ጋር ኅብረት እንዲኖረን በማድረግ ፍርሃታችንን ወደ መተማመን በመቀየር ራስ ወዳድነታችንን ራሳችንን አሳልፈን ወደ መስጠት መቀየር እንችል ዘንድ እንማጸነው። ወጣት የሆነ ልብ እንዲሰጠን እንማጸነው። መንፈስ ቅዱስ እርስ በርሳችን እንድንስማማ አንድ አካል በሆነችው በቤተ ክርስቲያንና በዓለም ውስጥ በአንድነትና በሰላም መኖር እንችል ዘንድ እንማጸነው። መንፈስ ቅዱስ ሆይ መግባባት ይመጣ ዘንድ እንድንሠራ፣ መልካም የሆኑ ነገሮችን ብቻ እንድንዘራ፣ በተስፋ የተሞላ ሐዋርያት እንሆን ዘንድ እንድትረዳን እንማጸናሃለን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ፍቅር ያልተገባ ነገር አያደርግም በሚል አርዕስት የቀረበ አንድ ወቅታዊ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ፍቅር ተገቢ የሆነ ነገር አያደርግም። መውደድ ጨዋና ለሌሎች ሐሳቢ መሆንም ነው። ፍቅር ተገቢ ያልሆነ ነገር አያደርግም ወይም ብልግና የለበትም፣ ጨካኝ አይደለም። ድርጊቶቹ፣ ቃላቱና እንቅስቃሴዎቹ ደስ የሚያሰኙ ናቸው። ሸካራ ወይም ግትር አይደሉም። ፍቅር ሌሎችን ማሰቃየትን አጥብቆ ይጠላል። ይሉኝታ አንድን ሰው አእምሮንና ስሜቶቹን ማዳበርን እንዲሁም እንዴት መስማት፣ መናገርና አንዳንዴም ዝም ማለት እንዳለበት መማርን የሚጠይቅ የስሜትና አድሎ የሌለበት ትምህርት ቤት ነው። ክርስቲያን ሰው በፍቃደኝነት የሚቀበለው ወይም የሚተወው ነገር አይደለም። ፍቅር መሠረታዊ ነገር እንደመሆኑ መጠን ማንኛውም ሰው በዙሪያው ካሉት ጋር ተስማምቶ የመኖር ግዴታ አለበት። በየቀኑ አንድ ሰው በሕይወታችን ውስጥ ቀድሞውኑ ሚና ቢኖረውም እንኳን ወደ ሌላ ሰው ሕይወት ውስጥ መግባት መተማመንንና መከባበርን የሚያድስ ስሜትንና መቆጠብን ይጠይቃል።

አብረን ይመሰርታል፣ ግንኙነቶችን ያዳብራል፣ አዳዲስ የውደት መረቦችን ይዘረጋል፣ ጥብቅ ማህበራዊ ትስስርን ይፈጥራል። በዚህ አይነት ይበልጥ እየጠነከረ ይሄዳል። ምክንያቱም የባለቤትነት ስሜት ሳይኖር ሌሎች ያለንን ቁርጠኝነት መቀጠል አንችልም። የራሳችንን ምቾት ብቻ በመሻት ላይ የምናተኩር ከሆነ የጋራ ሕይወት የማይቻል ይሆናል። ጸረ ኅብረተሰብ አቅም ያላቸው ሰዎች ሌሎች ሰዎች ያሉት የራሳቸው ፍላጎት ብቻ ለማርካት ነው ብለው ያስባሉ። በመሆኑም ለፍቅራዊ ጨዋነትና ለመገለጫዎቹ ክፍት ቦታ አይኖርም። የሚወዱ ሰዎች የሚደሰት፣ የሚጸናና የሚያጽናና የሚያበረታታ ቃል መናገር ይችላሉ። አይዞ ልጄ የማቴዎስ ወንጌል ምዕራፍ 9 ቁጥር 2፣ እምነትሽ ታላቅ ነው የማቴዎስ ወንጌል ምዕራፍ 15 ቁጥር 28፣ ተነሺ ቁሚ የማርቆስ ወንጌል ምዕራፍ 5 ቁጥር 41፣ በሰላም ሂጂ የሉቃስ ወንጌል ምዕራፍ 7 ቁጥር 50፣ አይዟችሁ አትፍሩ የማቴዎስ ወንጌል ምዕራፍ 14 ቁጥር 27 የሚሉ እነዚህ ቃላት ኢየሱስ ራሱ የተናገራቸው ናቸው። እነዚህ ሰውን የሚያዋርዱ፣ የሚያሳዝኑ፣ የሚያስቆጡ፣ የሚንቁ ቃላት አይደሉም። በቤተሰቦቻችን ውስጥ እርስ በርስ ስንነጋገር ጨዋ ኢየሱስ መምሰልን መማር አለብን።

አድማጮቻችን የዛሬው የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ሰኔ 15 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ለጥላቻ በፍቅር ምላሽ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ደህንነትን ለሚሹ ድጋፍ ሊደረግላቸው እንደሚገባ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ወደ ውስጣችን የመመለስ አስፈላጊነት እንደሚገልጽ መናገራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የሆንግ ኮንግ እና የማካው ጳጳሳት በአድሊሚና ጉብኝት ወቅት ሲኖዶሳዊነትና ተስፋን አስመልክተው ሐሳባቸውን ማጋራታቸውን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ለጥላቻ በፍቅር ምላሽ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 14 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር ሆነው የብስራተ ገብርኤል ጸሎት አድርሰዋል። በዕለቱ በተነበበው ቅዱስ ወንጌል ላይ በማስተንተን ባሰሙት ቃለ ምዕዳን ክርስቲያኖች ከኢየሱስ ክርስቶስ ጋር ካላቸው የጠበቀ ግንኙነት ጥንካሬን በማግኘት ተልእኳቸውን በማሰላሰል እንዲተገብሩ አሳስበው፣ በሁሉም ሁኔታዎች ውስጥ ቢገኙ ወንጌልን በተስፋ በፍቅርና በጽናት እንዲመሰክሩ አበረታተዋል። ክቡራትና ክቡራን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Nel Vangelo della liturgia odierna, Gesù, inviando i discepoli in missione, tra l'altro rivolge loro questa esortazione. Quello che io vi dico nelle tenebre...
1: Uddu ondimoche na etoche, melkam ilet sanbet yonillachu. Kemateos wengel meraf 10 ka kutr 26 iska 33 tewsdo betenebbeu bezariw wengel Yesus Kristus dekemezamurtun laagelglot silikachu indi sil mekerachu. Bechellema yenegerkuachun bebrahan tenageru. በጆሮአችሁ የሰማችሁትንም በሰገነት ላይ ስበኩ። የማቴዎስ ወንጌል ምዕራፍ 10 ቁጥር 27 በግል የምንሰማውን ማለትም በልባችን ውስጥ ያለውን ምስጢርና ለሰዎች እንድናውጅ በተጠራነው መካከል ያለውን ተመሳሳይነት ይገልጻል። ወንጌልን ማውጅ በመጀመሪያ ደረጃ ለእያንዳንዳችን ልዩና ከኢየሱስ ክርስቶስ ጋር የግል ግንኙነት ማድረግ ነው። ከአቀራረብና ከምንጠቀምባቸው መንገዶች ባሻገር የማናችንም ሐዋርያዊ ጥንካሬ የሚመነጨው በውስጣችን ካለው የመንፈስ ቅዱስ ሥራና ከምላሾቻችን ትክክለኛነት ነው። ቅዱስ ቶማስ አኩዊነስ ስብከት ማለት የምናስበውን ነገር ለሌሎች የምናስተላልፍበት መንገድ ነው ሲል ይገልጻል። በጽሙና ማሰላሰል ለቅዱሳን ለመነኮሳት ወይም ለባህታውያን ብቻ የተወሰነ ልዩ ተመክሮ አድርገን ማየት የለብንም። ሁላችንም በእለት ተእለት ህይወታችን ውስጥ ወደ እግዚአብሔር ፊት በጸጥታ ቀርበን ድምጹን ለመስማት ደስታችንንና ጭንቀታችንን ለእርሱ ለመንገርና ህይወታችንን ከእርሱ ጋር ለመፈተሽ የሚያስችሉ የጽሙና ግዚያት ሊኖሩን ይገባል። ይህም የበለጠ ጠንካራና ግልጽ እምነት እንዲኖረን ያግዘናል። የቅዱስ ወንጌልን እሴት ብዙዎች ባይረዱትና ባይቀበሉትም በእያንዳንዱ የህይወት ሁኔታ ውስጥ በታማኝነትና በነጻነት እንድንመሰክር ይረዳናል። ሐዋርያው ቅዱስ ማቴዎስ የጻፈው የዛሬው የወንጌል ክፍል ህይወታቸው ቀላል ላልነበራቸው ማህበረሰቦች የጻፈው ነው። ዛሬም ድረስ በተለያዩ የዓለማችን ክፍሎች የሚገኙ ብዙ ክርስቲያኖች ጥላቻንና ስደትን ይጋፈጣሉ። ተስፋ የመቁረጥና ድካም እንዲሁም በፍርሃት የመሸነፍ ፈተናም እጅግ ትልቅ ነው። ልክ እንደ ድሮው ሁሉ ለኢየሱስ ክርስቶስ ትምህርቶች ታማኝ ለመሆንና ቃሉንም ለመመስከር ፈታኝ በሆነ ጊዜ ውስጥ እንገኛለን። ጥላቻን በፍቅር ትዕቢትን በትህትናና ተስፋ መቁረጥን በጽናት ለማለፍ አስቸጋሪ በሆነ ጊዜ ውስጥ እንገኛለን። በዚህ ምክንያት ከኢየሱስ ክርስቶስ ጋር ባለን የጠበቀ ግንኙነት እምነታችንንና ተልኳችንን ማጠናከር አለብን። ይህም ተስፋ ሳንቆርጥ በሁሉም ሁኔታ ውስጥ ለሁሉም ሰው የተስፋ የፍቅርና የሰላም መልእክት ማካፈል እንድንቀጥል ጥንካሬን ይሰጠናል። ለዛሬው ዓለማችን ይህ እጅግ ያስፈልገዋል። እያንዳንዳችን እንደየጥሪያችን የኢየሱስ ክርስቶስ ሚስዮናዊ ደቀ መዛሙርት እንድንሆን እመቤታችን ቅድስት ድንግል ማርያም ትርዳን በማለት ቃለ ምዕዳናቸውን አጠቃለዋል።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለደህንነታቸው ሲሉ ለሚሰደዱት ድጋፍ ሊደረግላቸው እንደሚገባ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 14 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ብራዚል ውስጥ በመኪና አደጋ የተጎዱትን በጸሎታቸው በማስተዋወስ ለጴንቴኮስቴ ቤተክርስቲያን አባላት ሰላምታቸውን አቀርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተገኙት ምዕመናን ጋር ባቀረቡት የብስራተ ገብርኤል ጸሎት ማጠቃለያ ሰኔ 14 2018 ዓመተ ምህረት በተባበሩት መንግስታት የተከበረውን የዓለም የስደተኞች ቀን አስታውሰው ስደትን አመጽንና ግጭትን ለመሸሽ የተገደዱ ሰዎችን ለመጠበቅ አዲስ ጥረት እንዲደረግ ጥሪ አቀርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች የሚገኙበትን ሁኔታ በማየት እንደ ጎርጎሮሳውያኑ በ1951 ዓመተ ምህረት የተደረገው ስምምነት 75ኛ ዓመት መታሰቢያ ዕለት ከሁለተኛው የዓለም ጦርነት በኋላ የተቋቋመው ዓለም አቀፍ ስምምነት የስደተኞችን መብቶች ለመጠበቅና መኖሪያቸውን ለቀው እንዲሰደዱ ለተገደዱ ሰዎች ሕጋዊ ጥበቃ የመስጠት ዘላቂ ጠቀሜታ አጽንኦት ሰጥተዋል። ቅዱስነታቸው በመልእክታቸው ይህንን አስፈላጊ ዓለም አቀፍ ሰነድ ለማዘጋጀት ያነሳሳው መንፈስ ዛሬ ኃላፊነት ያላቸውን ሰዎች ህሊና ማብራት እንደሚቀጥል ተስፋ አደርጋለሁ ብለዋል። በሰው ልጅ ስቃይ ውስጥ ግዴለሽነት አማራጭ እንዳልሆነ አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማንም ሰው ጥበቃና ደህንነት ከሚሹ ሰዎች ፊቱን ዞር ማድረግ አይችልም ብለው፣ ማህበረሰቦችም ስደት የደረሰባቸውን ሰዎች በሰላምና በአክብሮት ተቀብለው የወደፊቱን በተስፋ እንዲመለከቱ አበረታተዋል። በቅዱስ ጴጥሮስ አደባባይ ከተገኙት መካከል ከብራዚል ለመጡት ምዕመናን ባደረጉት ንግግር በቅርቡ በብራዚል ሰሜናዊ ምስራቅ ሲያራ ግዛት ውስጥ በተከሰተው የመኪና አደጋ የበርካታ ወጣቶች ሕይወት ማለፉን አስታውሰዋል። ከጥቂት ቀናት በፊት በብራዚል ሲያራ ግዛት በደረሰ የመኪና አደጋ የሞቱትን ወጣቶች በጸሎት አስታውሳቸዋለሁ ብለዋል። በአደጋው 7 የቅርጫት ኳስ ተጫዋቾች ሕይወት የጠፋ ሲሆን ዕድሜያቸው ከ15 እስከ 22 ዓመት የሆናቸው እነዚህ ሰለባዎች ከበርካታ የብራዚል ትምህርት ቤቶች የተወጣጡ ተማሪዎችና ከጁዋዜሮ ደ ኖርቴ ከተማ የመጡ የቀድሞ ተማሪዎች እንደነበሩ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካቶሊካዊት ቤተ ክርስቲያን የጴንጤቆስቴ ማኅበረሰቦችን ከአምስት አስርት ዓመታት በላይ በጋራ መግባባትና በክርስቲያናዊ ወንድማማችነት ያሰባሰበ የካቶሊክ ጴንጤቆስቴ ዓለም አቀፍ ውይይት ተወካዮች ሰላምታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎት ሕግ የእምነት ሕግ ነው የሚለውን ጥንታዊ መርህ በመጥቀስ በዛሬው ዓለም በጸሎትና በእምነት መካከል ባለው ግንኙነት ላይ ማሰላሰል አስፈላጊ እንደሆነ ተናግረው ውይይቱ በተለይ በክርስቲያኖች መካከል የተሻለ ግንዛቤን ለማጎልበት በምስክርነትና በአገልግሎት ትብብርን ለማበረታታት እንደሚጥር አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ወደ ውስጣችን የመመለስ አስፈላጊነትን እንደሚገልጽ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 13 2018 ዓ ም ጣሊያን ውስጥ ቅዱስ አጎስጢኖስ ወደ ተቀበረበት ቤተ ክርስቲያን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው በሐዋርያዊ ጉብኝታቸው ወቅት በውስጣዊነት በተስፋ ቢስነትና የዘመኑን ምልክቶች በማንበብ አስፈላጊነት ላይ በማሰላሰል ለምዕመናን ቃለ ምዕዳን አሰምተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰሜን ጣሊያን ከተማ ወደ ሆነች ፓቪያ በመጓዝ ቅዱስ አጎስጢኖስ በተቀበረበት በ8ኛው ክፍለ ዘመን ቤተ ክርስቲያን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው ሐዋርያዊ ጉብኝት ባደረጉባት ፓቪያ የሰፊው ሎምባርዲ ክልል ካቶሊካዊ ምዕመናን፣ ካህናት፣ ገዳማውያንና ገዳማውያት፣ የዘራ ክህነት ትምህርት ቤት ተማሪዎችና ብፁዓን ጳጳሳት ተገኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፍራው ከደረሱ በኋላ በቅዱስ አጎስጢኖስ ቅዱስ አጽም ፊት የቀረበውን አጭር ጸሎት ከመሩ በኋላ ለምዕመናን ንግግር አድርገዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፓቪያ ቤተ ክርስቲያን ጥንታዊ ባህል ያላት ብትሆንም ነገር ግን የዛሬ ጊዜ ምልክቶችን ማንበብ ትችላለች ብለው የአሁኑን ጊዜ በጥንታዊ የእምነት ዓይን የሚመለከቱ ሰዎች ወደ ጥልቅ እውነታ መድረስ እንደሚችሉና ይህም በሚያጋጥማቸው ችግሮች ተስፋን እንዳይቆርጡ ያስችላቸዋል ብለዋል። ኢየሱስ ክርስቶስን እንዲመስል ምዕመናኑን ያበረታቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በችግሮችና መግባባት በጠፋበት ጊዜ ውስጥ እንደ ወፎችና አበቦች ቀላል በሆኑ ፍጥረታት ውስጥ መለኮታዊ እርዳታን ማየት ችለዋል ሲሉ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በፓቪያ የሚገኙ ቁምስናዎችን አስቸኳይ እርዳታና ጥረት የሚጠይቁ ግዚያት እንደሚያጋጥሙአቸው በማመን ነገር ግን እንቅስቃሴዎችን በሙሉ ወደ ኢየሱስ ክርስቶስ ማቅረብ ያስፈልጋል እንደሆነ አጽንኦት በመስጠት ይህ የማዕዘን ድንጋይ ከሌለ ስራዎቻችን የመበታተንና በራሳችን ጥረት ላይ ብቻ የማትኮር አደጋ ሊያጋጥመው እንደሚችል ተናግረዋል። ቤተ ክርስቲያኒቱን አስፈላጊ ወደ ሆነው የለውጥ ሂደት ማድረስ ያለፈውን መዋቅርና ደህንነት መተው ሊሆን እንደሚችል ተናግረው በመሆኑም በፓቪያ ያለች ቤተ ክርስቲያን በታሪኳ ውስጥ ያለው መልካም ነገር በሎምባርዲ ክልል በአካባቢው ማህበረሰቦች ውስጥ ትልቅ ሚና መጫወት የቀጠሉ የወጣቶች ማዕከላት እንዲሁም እንደ ሲኖዶሳዊነት ያሉ የቅርብ ጊዜ ጽንሰ ሐሳቦች ተግባራዊ ማድረግ መቀጠሏን ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ምሳሌነቱ በከበረ ብርሃን የሚበራው ቅዱስ አጎስጢኖስ በዚህ ሂደት ውስጥ መመሪያ ሊሆን እንደሚችል ተናግረዋል። የአራተኛው ክፍለ ዘመን የሰሜን አፍሪካ ቅዱስ ከሁሉም በላይ የውስጣዊነት ዋጋና ቀዳሚነት ሊያስተምረን እንደሚችል በመጠቆም ከራስህ አትውጣ የሚለውን የቅዱስ አጎስጢኖስ እውነተኛ ሃይማኖት ጠቅሰው ወደ ራሳችሁ ተመለሱ፣ እውነት በውስጣችሁ ማንነት ውስጥ ትገኛለች ሲሉ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ይህ መልእክት ዛሬ እጅግ አስፈላጊ እንደሆነ ጠቁመው ራሳችንን ሰናጣ ወደ ውስጣችን በመመለስ ህይወታችንን ሊመራ የሚችል ትርጉምን የመፈለግና የማግኘት ዓለም አቀፋዊ ፍላጎት መኖሩን አስረድተዋል። ክብራትና ክብራን አድማጮቻችን ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሆንግ ኮንግና የማካው ጳጳሳት ባድሊ ሚና ጉብኝት ወቅት ሲኖዶሳዊነትና ተስፋን አስመልክተው ሐሳባቸውን ማጋራታቸው ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የሆንግ ኮንግና የማካው ብፁዓን ጳጳሳት ወደ ሮም ባደረጉት የአድሊ ሚና ጉብኝት ወቅት የሚስዮናውያን ተሐድሶን፣ የቤተ ክህነት ኅብረትና የሲኖዶሳዊው የሕይወት ተመክሮን በውይይት በማዳመጥና በማስተዋል በኩል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ቆይታ ማድረጋቸው ተነግሯል። አድሊ ሚና ተብሎ የሚታወቀው የካቶሊክ ጳጳሳት በየአምስት ዓመቱ ወደ ሮም የሚያደርጉት ወቅታዊና ይፋዊ ጉብኝት ሲሆን በዚህም ብፁዓን ጳጳሳቱ በቅድስት መንበር ከርዕሰ ሊቃነ ጳጳሳቱና ከቫቲካን ባለሥልጣናት ጋር ተገናኝተው ስለ ሀገረ ስብከታቸው ሁኔታና በቤተ ክርስቲያን ወቅታዊ ሁኔታ ላይ እንደሚወያዩ ብሎም በቅዱስ ጴጥሮስና ጳውሎስ መቃብር ስፍራ ተገኝተው ጸሎት እንደሚያደርጉም ይታወቃል። ይህንን ተከትሎ የሆንግ ኮንግና የማካው ብፁዓን ጳጳሳት ቫቲካንን በጎበኙበት ወቅት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ተገናኝተው መወያየታቸው የተነገረ ሲሆን በዚህም ወቅት ቀደምት አባቶችን ስለማመስገን፣ የሚስዮናውያን ተሐድሶን አስፈላጊነትንና ስለ ሲኖዶሳዊነት የሕይወት ተመክሮ ላይ ውይይት ማድረጋቸውና በሮም በነበራቸው የአድሊ ሚና ጉብኝት ወቅት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲሁም ከተለያዩ የቅድስት መንበር ጽሕፈት ቤቶች ጋር በመገናኘት ከዓለም አቀፉ ቤተ ክርስቲያን ጋር የነበራቸውን ጥልቅ ቁርኝት ገልጸዋል። ይህ ጉብኝት የመጣው ሁለቱም አህጉረ ስብከቶች ጉልህ የሆነ ዓመታዊ ክብረ በዓሎቻቸውን እያከበሩ በሚገኙበት ወቅት መሆኑ የተነገረ ሲሆን የማካው ሀገረ ስብከት የተመሠረተበትን 450ኛ ዓመቱን ሲያከብር፣ ሆንግ ኮንግ ደግሞ ወደ ሀገረ ስብከት ዳዳ ያደገበትን 80ኛ ዓመት እያከበረው በሚገኝበት ወቅት መሆኑ ተነግሯል። የሆንግ ኮንግ ጳጳስ ብፁዕ ካርዲናል ስቴፈን ቹ ሳኡያን ጉብኝቱን በሲኖዶሳዊ ዓይን በመመልከት እንደተናገሩት ብፁዓን ጳጳሳቱ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ባደረጉት ውይይት የነበረውን የጋራ መደማመጥ አጉልተው ያሳዩ ሲሆን ብፁዓን ጳጳሳቱ በሆንግ ኮንግና ማካው ቤተ ክርስቲያናት ኮንግ ዩ ቶንግ ዚንግ በሚል አገልግሎት ላይ የዋለውን ቻይንኛ የሲኖዶሳዊ ትርጉም እትም ለቅዱስ አባታችን እንዳበረከቱላቸው ብፁዕ ካርዲናሉ አመልክተዋል። የመጀመሪያዎቹ ሁለት ቃላት አንድ ላይ መነጋገርን፣ መወያየትንና አንድ ላይ ማስተዋልን ያመለክታል ያሉት ብፁዕ ካርዲናል ስቴፈን የመጨረሻዎቹ ሁለት ቃላት ደግሞ አብሮ መራመድንና መጓዝን የሚያመለክት እንደሆነ ጠቅሰው ስለዚህ ይህ ሲኖዶሳዊነት ምን እንደሆነ ሙሉ መግለጫ የሚሰጥ ይመስለኛል ብለዋል። ከርዕሰ ሊቃነ ጳጳሳት ሊዮ ጋር የተደረገውን ግንኙነት ስለ ሲኖዶሱ ሂደት ያለውን ግንዛቤ በትክክል ያሳያል ያሉት ብፁዕ ካርዲናሉ ወደ ቅድስት መንበር በመምጣታችን ልምዳችንን ለቅዱስ አባታችን ለማካፈል እድሉን ሰጥቶናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ አዳማጭ እንደሆኑና ብፁዓን ጳጳሳቱን ለማዳመጥ ይህንን እድል ማግኘታቸው በጣም አስፈላጊ እንደሆነ ብሎም እነሱም ከብፁዕነታቸው ጋር ሐሳባቸውን ለመካፈል እድሉን ማግኘታቸው በጣም ጠቃሚ ነገር እንደሆነም ጭምር ብፁዕ ካርዲናሉ አስረድተዋል። እንዲህ አይነት መደማመጥ የቤተ ክርስቲያኗን ግንዛቤና ተልእኮ እንደሚያገለግል ያስታወሱት ካርዲናሉ በተለይም በቻይና ያለችውን ቤተ ክርስቲያንን በሚመለከቱ ጉዳዮች ላይ በዚህ መንገድ ቤተ ክርስቲያንን በመምራት የተሻለ ማስተዋልን ይሰጣል ብለዋል። በዚህ ጊዜ ብፁዓን ጳጳሳቱ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ተስፋና ስጋት ማዳመጥ እንደቻሉ የጠቆሙት ብፁዕ ካርዲናል ስቴቨን ጭንቀታቸውን ፍላጎታቸውንና ማብራራት የፈለጉትን ጉዳይ ስናዳምጣቸው ከኛ የተሻለ ማብራሪያ ያገኛሉ ብለዋል። ብፁዕ ካርዲናል ስቴፈን ከሆንግ ኮንግ እና ማካው ልምድ በመነሳት እንዲሁም ከቻይና ጋር ከነበራቸው የረጅም ጊዜ ግንኙነት በመነሳት ከቅዱስ አባታችን ጋር አመለካከቶችንና ልምዳችን ማካፈል አስፈላጊ መሆኑን ያሳሰቡ ሲሆን በዚህ መንገድ ልምዶቻቸውን አመለካከታቸውና መረዳታቸውን ለእሳቸው ሲያካፍሉ ይህ አካሄድ ሲኖዶሳዊነትን እንደሚያመለክት ጠቅሰው ይህ ለእኛ እጅግ አስፈላጊ ነው ብዬ አስባለሁ ብለዋል። የማካው ጳጳስ የሆኑት ብፁዕ ስቴፈን ሊ ቡንሳንግ በበኩላቸው አመታዊ ክብረ በዓሉ የተመሰረተው በመስጋናና በታደሰ ሚስዮናዊ ቁርጠኝነት ላይ እንደሆነ አስታውሰው ሀገረ ስብከቱ የተመሰረተበትን 450ኛ ዓመትን ሲያከብር ተሐድሶ ከጭብጦቹ ውስጥ አንደኛው እንደሆነ የገለጹ ሲሆን የኢዩቤሊው የመጀመሪያ ገጽታ ቅዱስ ወንጌልን ከማካው ተነስተው ወደ መላው ኢሲያ ላስተላለፉ የሚስዮናዊያን ትውልዶች ምስጋና ማቅረብ እንደሆነም አመላክተዋል። 400 ዓመታት ረጅም ጊዜ ነው። በሚስዮናውያኑ አማካይነት በርካታ ጸጋ የሰጠንን እግዚአብሔርን ማመስገን አለብን ያሉት ብፁዕ አቡነ ሊቡን አብዛኛዎቹ ከማካው ከዚያም ከበሩቅ ምስራቅ አካባቢ ወደሚገኙ በርካታ የዓለም ክፍሎች ወንጌልን ለማዳረስ ሕይወታቸውን መስዋዕት ማድረጋቸውን ገልጸው የሀገረ ስብከቱ መሪ ሐሳብ በማስታወስ ምዕመናን በ400 ዓመታት ውስጥ የእግዚአብሔርን ማሪ ፊት ለማየት እንደተጋበዙም ተናግረዋል። ወንጌልን ለማወጅ ከማካው የወጡትን ሰዎች ምስክርነት በመጠቆም በሚስዮናውያኑና በሰጠን ጸጋ አማካይነት የእግዚአብሔርን ምሕረት በእውነት ልናውቅ እንችላለን ያሉት ጳጳሱ ከዚህም ባሻገር በዓሉ ያለፈውን ጊዜ ለማስታወስ ብቻ እንዳልሆነ አሳስበው ያለፈውን መልካምና ትርጉም ያለው ትውስታ ውስጥ ብቻ መቆየት እንደማይገባ ከዚህም ይልቅ ወደፊት ለመጓዝና ራሳችንን ለማደስ መጠቀም እንደሚገባም መክረዋል። ይህ መታደስ ሁሉንም ምዕመናን ወደ ሚስዮናዊ ደቀ መዝሙርነት እንደሚመራ ጠቅሰው በቅርቡ የተጠመቁትን ካቶሊኮች ጨምሮ ሁሉም ሰው ይህንን የሚስዮናዊነት መንፈስ ወንጌልን ለማስፋፋትና በእግዚአብሔር ማሕሪ ጸጋ እንደገና ለመጓዝ ከፍተኛ ጉጉት ሊኖረው ይገባል ካሉ በኋላ በቅድስናችን ብቻ ሳይሆን ወንጌልን ለማስፋፋት ባለው ሐዋርያዊ ቅንዓት ራሳችንን ማደስ የምንችለው በዚህ መንገድ ነው ብለዋል። የሆንግ ኮንግ ረዳት ጳጳስ የሆኑት ብፁዕ አቡነ ጆዜፍ ሃቺ ሺንግ በበኩላቸው በተመሳሳይ መልኩ በተልእኮና በተስፋ ላይ በማንጸባረቅ የሆንግ ኮንግ ሀገር ስብከት በተስፋ መሪ ቃል ወደ ሀገር ስብከት ደረጃ ያደገበትን 80ኛ ዓመት በማክበር ላይ እንደሚገኝ ያስታወሱ ሲሆን የሀገር ስብከቱ በዓል መሪ ሐሳብ የተስፋ መልእክት እንደሆነ ጠቅሰው ተስፋ የሚሰጣቸው ወንጌልን ከሚስዮናውያን መቀበላቸውን ነገር ግን እነርሱ ደግሞ የማስተላለፍ ኃላፊነት እንዳለባቸው አመላክተው የአድ ሊሚናን መንፈሳዊ ንግደት አስፈላጊነት ላይ በማሰላሰል በጣም ልዩ ትርጉም ያለው ለእኛ በጣም ውድ ጊዜ ነው በማለትም ገልጸውታል። ብፁዓን ጳጳሳቱ ከጳጳሳዊ ጽሕፈት ቤቶችና ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በነበራቸው ቆይታ የዓለም አቀፉ ቤተ ክርስቲያን አካል የመሆን ጥልቅ ስሜት እንደተሰማቸው ገልጸው ይህ ከዓለም አቀፋዊት ቤተ ክርስቲያን ጋር የመተሳሰረን ልዩ ትርጉም እንደሚሰጣቸው እንዲሁም ከመላው ማኅበረሰብና ከመላው የክርስቶስ መንጋ ጋር መተባበር አጥቢያ ቤተ ክርስቲያን በተልእኮዋ እንድትጠነክር ያደርጋታል ብለዋል። ይህ ጉዞ የቤተ ክርስቲያኒቷ አካል መሆናችንን ያረጋግጥልናል ያሉት ጳጳሱም በርትተን ወደፊት እንድንቀጥልና ከወንጌል የምናገኘው የተስፋ ቃል ለሌሎች እንድናስተላልፍ ያበረታታናል ያሉ ሲሆን መጪው ጊዜ አስመልክቶ የዛሬዎቹ ካቶሊኮች ከባድ ኃላፊነት እንደተሰጣቸው አስምረውበት ጉብኝቱ በእርግጥም ለእነሱ የእግዚአብሔር እቅድ እንደሆነ በማስታወስ እኛ ራሳችን በሆንግ ኮንግም ሆነ በሌላ ስፍራ ለሚመጡት ትውልዶች ሚስዮናውያን መሆን አለብን በማለትም አጠቃለዋል። ቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 15 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ሰኔ 15 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ለጥላቻ በፍቅር ምላሽ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ደህንነትን ለሚሹ ድጋፍ ሊደረግላቸው እንደሚገባ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ወደ ውስጣችን የመመለስ አስፈላጊነት እንደሚገልጽ መናገራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የሆንግ ኮንግና የማካው ጳጳሳት ባድሊሚና ጉብኝት ወቅት ሲኖዶሳዊነትና ተስፋን አስመልክተው ሐሳባቸውን ማጋራታቸውን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኛላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ለጥላቻ በፍቅር ምላሽ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 14 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር ሆነው የብስራተ ገብርኤል ጸሎት አድርሰዋል። በዕለቱ በተነበበው ቅዱስ ወንጌል ላይ በማስተንተን ባሰሙት ቃለ ምዕዳን ክርስቲያኖች ከኢየሱስ ክርስቶስ ጋር ካላቸው የጠበቀ ግንኙነት ጥንካሬን በማግኘት ተልእኳቸውን በማሰላሰል እንዲተገብሩ አሳስበው፣ በሁሉም ሁኔታዎች ውስጥ ቢገኙ ወንጌልን በተስፋ በፍቅርና በጽናት እንዲመሰክሩ አበረታተዋል። ክቡራትና ክቡራን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Nel Vangelo della liturgia odierna, Gesù, inviando i discepoli in missione, tra l'altro rivolge loro questa esortazione. Quello che io vi dico nelle tenebre...
1: Ud wendemoche na etoche, melkam ilet sanbet yunillachu. Kemateos wengel miraf 10 ke kuter 26 eske 33 tewsdo betenebebew bezare wengel Yesus Kristus deke mezamurtun la agelglot silikachew indi sil mekerachew. Bechellema yenegerkuachun bebrahan tenageru. በጆሮአችሁ የሰማችሁትንም በሰገነት ላይ ስበኩ። የማቴዎስ ወንጌል ምዕራፍ 10 ቁጥር 27 በግል የምንሰማውን ማለትም በልባችን ውስጥ ያለውን ምስጢርና ለሰዎች እንድናውጅ በተጠራነው መካከል ያለውን ተመሳሳይነት ይገልጻል። ወንጌልን ማወጅ በመጀመሪያ ደረጃ ለእያንዳንዳችን ልዩና ከኢየሱስ ክርስቶስ ጋር የግል ግንኙነት ማድረግ ነው። ከአቀራረብና ከምንጠቀምባቸው መንገዶች ባሻገር የማናችንም ሐዋርያዊ ጥንካሬ የሚመነጨው በውስጣችን ካለው የመንፈስ ቅዱስ ሥራና ከምላሾቻችን ትክክለኛነት ነው። ቅዱስ ቶማስ አኩዊነስ ስብከት ማለት የምናስበውን ነገር ለሌሎች የምናስተላልፍበት መንገድ ነው ሲል ይገልጻል። በጽሙና ማሰላሰል ለቅዱሳን፣ ለመነኮሳት ወይም ለባህታውያን ብቻ የተወሰነ ልዩ ተመክሮ አድርገን ማየት የለብንም። ሁላችንም በእለት ተእለት ህይወታችን ውስጥ ወደ እግዚአብሔር ፊት በጸጥታ ቀርበን ድምጹን ለመስማት ደስታችንንና ጭንቀታችንን ለእርሱ ለመንገርና ህይወታችንን ከእርሱ ጋር ለመፈተሽ የሚያስችሉ የጽሙና ግዚያት ሊኖሩን ይገባል። ይህም የበለጠ ጠንካራና ግልጽ እምነት እንዲኖረን ያግዘናል። የቅዱስ ወንጌልን እሴት ብዙዎች ባይረዱትና ባይቀበሉትም በእያንዳንዱ የህይወት ሁኔታ ውስጥ በታማኝነትና በነጻነት እንድንመሰክር ይረዳናል። ሐዋርያው ቅዱስ ማቴዎስ የጻፈው የዛሬው የወንጌል ክፍል ህይወታቸው ቀላል ላልነበራቸው

ማህበረሰቦች የጻፈው ነው። ዛሬም ድረስ በተለያዩ የዓለማችን ክፍሎች የሚገኙ ብዙ ክርስቲያኖች ጥላቻንና ስደትን ይጋፈጣሉ። ተስፋ የመቁረጥና ድካም እንዲሁም በፍርሃት የመሸነፍ ፈተናም እጅግ ትልቅ ነው። ልክ እንደ ድሮው ሁሉ ለኢየሱስ ክርስቶስ ትምህርቶች ታማኝ ለመሆንና ቃሉንም ለመመስከር ፈታኝ በሆነ ጊዜ ውስጥ እንገኛለን። ጥላቻን በፍቅር፣ ትዕቢትን በትሕትናና ተስፋ መቁረጥን በጽናት ለማለፍ አስቸጋሪ በሆነ ጊዜ ውስጥ እንገኛለን። በዚህም ምክንያት ከኢየሱስ ክርስቶስ ጋር ባለን የጠበቀ ግንኙነት እምነታችንንና ተልኳችንን ማጠናከር አለብን። ይህም ተስፋ ሳንቆርጥ በሁሉም ሁኔታ ውስጥ ለሁሉም ሰው የተስፋ የፍቅርና የሰላም መልእክት ማካፈል እንድንቀጥል ጥንካሬን ይሰጠናል። ለዛሬው ዓለማችን ይህ እጅግ ያስፈልገዋል። እያንዳንዳችን እንደየጥሪያችን የኢየሱስ ክርስቶስ ሚስዮናዊ ደቀ መዛሙርት እንድንሆን እመቤታችን ቅድስት ድንግል ማርያም ትርዳን በማለት ቃለ ምዕዳናቸውን አጠቃለዋል።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ለደህንነታቸው ሲሉ ለሚሰደዱ ድጋፍ ሊደረግላቸው እንደሚገባ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 14 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ብራዚል ውስጥ በመኪና አደጋ የተጎዱትን በጸሎታቸው በማስተዋወስ ለጴንቴኮስቴ ቤተክርስቲያን አባላት ሰላምታቸውን አቀርበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተገኙት ምእመናን ጋር ባቀረቡት የብስራተ ገብርኤል ጸሎት ማጠቃለያ ሰኔ 14 2018 ዓመተ ምህረት በተባበሩት መንግስታት የተከበረውን የዓለም የስደተኞች ቀን አስተውሰው ስደትን አመጽንና ግጭትን ለመሸሽ የተገደዱ ሰዎችን ለመጠበቅ አዲስ ጥረት እንዲደረግ ጥሪ አቀረበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች የሚገኙበትን ሁኔታ በማየት እንደ ጎርጎሮሳውያኑ በ1951 ዓመተ ምህረት የተደረገው ስምምነት 75ኛ ዓመት መታሰቢያ ዕለት ከሁለተኛው የዓለም ጦርነት በኋላ የተቋቋመው ዓለም አቀፍ ስምምነት የስደተኞችን መብቶች ለመጠበቅና መኖሪያቸውን ለቀው እንዲሰደዱ ለተገደዱ ሰዎች ሕጋዊ ጥበቃ የመስጠት ዘላቂ ጠቀሜታ አጽንኦት ሰጥተዋል። ቅዱስነታቸው በመልእክታቸው ይህንን አስፈላጊ ዓለም አቀፍ ሰነድ ለማዘጋጀት ያነሳሳው መንፈስ ዛሬ ኃላፊነት ያላቸውን ሰዎች ህሊና ማብራት እንደሚቀጥል ተስፋ አደርጋለሁ ብለዋል። በሰው ልጅ ስቃይ ውስጥ ግዴለሽነት አማራጭ እንዳልሆነ አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማንም ሰው ጥበቃና ደህንነት ከሚሹ ሰዎች ፊቱን ዞር ማድረግ አይችልም ብለው፣ ማህበረሰቦችም ስደት የደረሰባቸውን ሰዎች በሰላምና በአክብሮት ተቀብለው የወደፊቱን በተስፋ እንዲመለከቱ አበረታተዋል። በቅዱስ ጴጥሮስ አደባባይ ከተገኙት መካከል ከብራዚል ለመጡት ምእመናን ባደረጉት ንግግር በቅርቡ በብራዚል ሰሜናዊ ምስራቅ ሲያራ ግዛት ውስጥ በተከሰተው የመኪና አደጋ የበርካታ ወጣቶች ህይወት ማለፉን አስታውሰዋል። ከጥቂት ቀናት በፊት በብራዚል ሲያራ ግዛት በደረሰ የመኪና አደጋ የሞቱትን ወጣቶች በጸሎት አስታውሳቸዋለሁ ብለዋል። በአደጋው 7 የቅርጫት ኳስ ተጫዋቾች ሕይወት የጠፋ ሲሆን ዕድሜያቸው ከ15 እስከ 22 ዓመት የሆናቸው እነዚህ ሰለባዎች ከበርካታ የብራዚል ትምህርት ቤቶች የተወጣጡ ተማሪዎችና ከጁዋዜሮ ደ ኖርቴ ከተማ የመጡ የቀድሞ ተማሪዎች እንደነበሩ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካቶሊካዊት ቤተ ክርስቲያን የጴንጤቆስቴ ማኅበረሰቦችን ከአምስት አስርት ዓመታት በላይ በጋራ መግባባትና በክርስቲያናዊ ወንድማማችነት ያሰባሰበ የካቶሊክ ጴንጤቆስቴ ዓለም አቀፍ ውይይት ተወካዮች ሰላምታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎት ሕግ የእምነት ሕግ ነው የሚለውን ጥንታዊ መርህ በመጥቀስ በዛሬው ዓለም በጸሎትና በእምነት መካከል ባለው ግንኙነት ላይ ማሰላሰል አስፈላጊ እንደሆነ ተናግረው ውይይቱ በተለይ በክርስቲያኖች መካከል የተሻለ ግንዛቤን ለማጎልበት በምስክርነትና በአገልግሎት ትብብርን ለማበረታታት እንደሚጥር አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ወደ ውስጣችን የመመለስ አስፈላጊነትን እንደሚገልጽ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 13 2018 ዓ ም ጣሊያን ውስጥ ቅዱስ አጎስጢኖስ ወደ ተቀበረበት ቤተ ክርስቲያን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው በሐዋርያዊ ጉብኝታቸው ወቅት በውስጣዊነት በተስፋ ቢስነትና የዘመኑን ምልክቶች በማንበብ አስፈላጊነት ላይ በማሰላሰል ለምእመናን ቃለ ምዕዳን አሰምተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰሜን ጣሊያን ከተማ ወደ ሆነች ፓቪያ በመጓዝ ቅዱስ አጎስጢኖስ በተቀበረበት በ8ኛው ክፍለ ዘመን ቤተ ክርስቲያን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው ሐዋርያዊ ጉብኝት ባደረጉባት ፓቪያ የሰፊው ሎምባርዲ ክልል ካቶሊካዊ ምእመናን፣ ካህናት፣ ገዳማውያንና ገዳማውያት፣ የዘራ ክህነት ትምህርት ቤት ተማሪዎችና ብፁዓን ጳጳሳት ተገኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፍራው ከደረሱ በኋላ በቅዱስ አጎስጢኖስ ቅዱስ አጽም ፊት የቀረበውን አጭር ጸሎት ከመሩ በኋላ ለምእመናን ንግግር አድርገዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፓቪያ ቤተ ክርስቲያን ጥንታዊ ባህል ያላት ብትሆንም ነገር ግን የዛሬ ጊዜ ምልክቶችን ማንበብ ትችላለች ብለው፣ የአሁኑን ጊዜ በጥንታዊ የእምነት ዓይን የሚመለከቱ ሰዎች ወደ ጥልቅ እውነታ መድረስ እንደሚችሉና ይህም በሚያጋጥማቸው ችግሮች ተስፋን እንዳይቆርጡ ያስችላቸዋል ብለዋል። ኢየሱስ ክርስቶስን እንዲመስል ምእመናኑን ያበረታቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በችግሮችና መግባባት በጠፋበት ጊዜ ውስጥ እንደ ወፎችና አበቦች ቀላል በሆኑ ፍጥረታት ውስጥ መለኮታዊ እርዳታን ማየት ችለዋል ሲሉ ተናግረዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በፓቪያ የሚገኙ ቁምስናዎችን አስቸኳይ እርዳታና ጥረት የሚጠይቁ ግዚያት እንደሚያጋጥሟቸው በማመን ነገር ግን እንቅስቃሴዎችን በሙሉ ወደ ኢየሱስ ክርስቶስ ማቅረብ ያስፈልጋል እንደሆነ አጽንኦት በመስጠት ይህ የማዕዘን ድንጋይ ከሌለ ስራዎቻችን የመበታተንና በራሳችን ጥረት ላይ ብቻ የማትኮር አደጋ ሊያጋጥመው እንደሚችል ተናግረዋል። ቤተ ክርስቲያኒቱን አስፈላጊ ወደ ሆነው የለውጥ ሂደት ማድረስ ያለፈውን መዋቅርና ደህንነት መተው ሊሆን እንደሚችል ተናግረው በመሆኑም በፓቪያ ያለች ቤተ ክርስቲያን በታሪኳ ውስጥ ያለው መልካም ነገር በሎምባርዲ ክልል በአካባቢው ማህበረሰቦች ውስጥ ትልቅ ሚና መጫወት የቀጠሉ የወጣቶች ማዕከላት እንዲሁም እንደ ሲኖዶሳዊነት ያሉ የቅርብ ጊዜ ጽንሰ ሐሳቦች ተግባራዊ ማድረግ መቀጠሏን ተናግረዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ምሳሌነቱ በከበረ ብርሃን የሚበራው ቅዱስ አጎስጢኖስ በዚህ ሂደት ውስጥ መመሪያ ሊሆን እንደሚችል ተናግረዋል። የአራተኛው ክፍለ ዘመን የሰሜን አፍሪካ ቅዱስ ከሁሉም በላይ የውስጣዊነት ዋጋና ቀዳሚነት ሊያስተምረን እንደሚችል በመጠቆም ከራስህ አትውጣ የሚለውን የቅዱስ አጎስጢኖስ እውነተኛ ሃይማኖት ጠቅሰው ወደ ራሳችሁ ተመለሱ፣ እውነት በውስጣችሁ ማንነት ውስጥ ትገኛለች ሲሉ ተናግረዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ይህ መልእክት ዛሬ እጅግ አስፈላጊ እንደሆነ ጠቁመው ራሳችንን ሰናጣ ወደ ውስጣችን በመመለስ ህይወታችንን ሊመራ የሚችል ትርጉምን የመፈለግና የማግኘት ዓለም አቀፋዊ ፍላጎት መኖሩን አስረድተዋል። ክብራትና ክብራን አድማጮቻችን ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሆንግ ኮንግና የማካው ጳጳሳት ባድሊ ሚና ጉብኝት ወቅት ሲኖዶሳዊነትና ተስፋን አስመልክተው ሐሳባቸውን ማጋራታቸው ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የሆንግ ኮንግና የማካው ብፁዓን ጳጳሳት ወደ ሮም ባደረጉት የአድሊ ሚና ጉብኝት ወቅት የሚስዮናውያን ተሐድሶን፣ የቤተ ክህነት ኅብረትና የሲኖዶሳዊው የሕይወት ተመክሮን በውይይት በማዳመጥና በማስተዋል በኩል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ቆይታ ማድረጋቸው ተነግሯል። አድሊ ሚና ተብሎ የሚታወቀው የካቶሊክ ጳጳሳት በየአምስት ዓመቱ ወደ ሮም የሚያደርጉት ወቅታዊና ይፋዊ ጉብኝት ሲሆን በዚህም ብፁዓን ጳጳሳቱ በቅድስት መንበር ከርዕሰ ሊቃነ ጳጳሳቱና ከቫቲካን ባለሥልጣናት ጋር ተገናኝተው ስለ ሀገረ ስብከታቸው ሁኔታና በቤተ ክርስቲያን ወቅታዊ ሁኔታ ላይ እንደሚወያዩ ብሎም በቅዱስ ጴጥሮስና ጳውሎስ መቃብር ስፍራ ተገኝተው ጸሎት እንደሚያደርጉም ይታወቃል። ይህንን ተከትሎ የሆንግ ኮንግና የማካው ብፁዓን ጳጳሳት ቫቲካንን በጎበኙበት ወቅት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ተገናኝተው መወያየታቸው የተነገረ ሲሆን በዚህም ወቅት ቀደምት አባቶችን ስለማመስገን የሚስዮናውያን ተሐድሶን አስፈላጊነትንና ስለ ሲኖዶሳዊነት የሕይወት ተመክሮ ላይ ውይይት ማድረጋቸውና በሮም በነበራቸው የአድሊ ሚና ጉብኝት ወቅት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲሁም ከተለያዩ የቅድስት መንበር ጽሕፈት ቤቶች ጋር በመገናኘት ከዓለም አቀፉ ቤተ ክርስቲያን ጋር የነበራቸውን ጥልቅ ቁርኝት ገልጸዋል። ይህ ጉብኝት የመጣው ሁለቱም አህጉረ ስብከቶች ጉልህ የሆነ ዓመታዊ ክብረ በዓሎቻቸውን እያከበሩ በሚገኙበት ወቅት መሆኑ የተነገረ ሲሆን የማካው ሀገረ ስብከት የተመሠረተበትን 450ኛ ዓመቱን ሲያከብር፣ ሆንግ ኮንግ ደግሞ ወደ ሀገረ ስብከት ዳዳ ያደገበትን 80ኛ ዓመት እያከበሩ በሚገኝበት ወቅት መሆኑ ተነግሯል። የሆንግ ኮንግ ጳጳስ ብፁዕ ካርዲናል ስቴፈን ቹ ሳኡያን ጉብኝቱን በሲኖዶሳዊ ዓይን በመመልከት እንደተናገሩት ብፁዓን ጳጳሳቱ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ባደረጉት ውይይት የነበረውን የጋራ መደማመጥ አጉልተው ያሳዩ ሲሆን ብፁዓን ጳጳሳቱ በሆንግ ኮንግና ማካው ቤተ ክርስቲያናት ኮንግ ዩ ቶንግ ዚንግ በሚል አገልግሎት ላይ የዋለውን ቻይንኛ የሲኖዶሳዊ ትርጉም እትም ለቅዱስ አባታችን እንዳበረከቱላቸው ብፁዕ ካርዲናሉ አመልክተዋል። የመጀመሪያዎቹ ሁለት ቃላት አንድ ላይ መነጋገርን፣ መወያየትንና አንድ ላይ ማስተዋልን ያመለክታል ያሉት ብፁዕ ካርዲናል ስቴፈን የመጨረሻዎቹ ሁለት ቃላት ደግሞ አብሮ መራመድንና መጓዝን የሚያመለክት እንደሆነ ጠቅሰው ስለዚህ ይህ ሲኖዶሳዊነት ምን እንደሆነ ሙሉ መግለጫ የሚሰጥ ይመስለኛል ብለዋል። ከርዕሰ ሊቃነ ጳጳሳት ሊዮ ጋር የተደረገውን ግንኙነት ስለ ሲኖዶሱ ሂደት ያለውን ግንዛቤ በትክክል ያሳያል ያሉት ብፁዕ ካርዲናሉ ወደ ቅድስት መንበር በመምጣታችን ልምዳችንን ለቅዱስ አባታችን ለማካፈል እድሉን ሰጥቶናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ አዳማጭ እንደሆኑና ብፁዓን ጳጳሳቱን ለማዳመጥ ይህንን እድል ማግኘታቸው በጣም አስፈላጊ እንደሆነ ብሎም እነሱም ከብፁዕነታቸው ጋር ሐሳባቸውን ለመካፈል እድሉን ማግኘታቸው በጣም ጠቃሚ ነገር እንደሆነም ጭምር ብፁዕ ካርዲናሉ አስረድተዋል። እንዲህ አይነት መደማመጥ የቤተ ክርስቲያኗን ግንዛቤና ተልእኮ እንደሚያገለግል ያስታወሱት ካርዲናሉ በተለይም በቻይና ያለችውን ቤተ ክርስቲያንን በሚመለከቱ ጉዳዮች ላይ በዚህ መንገድ ቤተ ክርስቲያንን በመምራት የተሻለ ማስተዋልን ይሰጣል ብለዋል። በዚህ ጊዜ ብፁዓን ጳጳሳቱ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ተስፋና ስጋት ማዳመጥ እንደቻሉ የጠቆሙት ብፁዕ ካርዲናል ስቴቨን ጭንቀታቸውን ፍላጎታቸውንና ማብራራት የፈለጉትን ጉዳይ ስናዳምጣቸው ከኛ የተሻለ ማብራሪያ ያገኛሉ ብለዋል። ብፁዕ ካርዲናል ስቴፈን ከሆንግ ኮንግና ማካው ልምድ በመነሳት እንዲሁም ከቻይና ጋር ከነበራቸው የረጅም ጊዜ ግንኙነት በመነሳት ከቅዱስ አባታችን ጋር አመለካከቶችንና ልምዳችንን ማካፈል አስፈላጊ መሆኑን ያሳሰቡ ሲሆን በዚህ መንገድ ልምዶቻቸውን አመለካከታቸውንና መረዳታቸውን ለእሳቸው ሲያካፍሉ ይህ አካሄድ ሲኖዶሳዊነትን እንደሚያመለክት ጠቅሰው ይህ ለኛ እጅግ አስፈላጊ ነው ብዬ አስባለሁ ብለዋል። የማካው ጳጳስ የሆኑት ብፁዕ ስቴፈን ሊ ቡንሳንግ በበኩላቸው አመታዊ ክብረ በዓሉ የተመሰረተው በመስጋናና በታደሰ ሚስዮናዊ ቁርጠኝነት ላይ እንደሆነ አስታውሰው ሀገረ ስብከቱ የተመሰረተበትን 450ኛ ዓመትን ሲያከብር ተሐድሶ ከጭብጦቹ ውስጥ አንደኛው እንደሆነ የገለጹ ሲሆን የኢዩቤሊው የመጀመሪያ ገጽታ ቅዱስ ወንጌልን ከማካው ተነስተው ወደ መላው ኢሲያ ላስተላለፉ የሚስዮናዊያን ትውልዶች መስጋና ማቅረብ እንደሆነም አመላክተዋል። 400 ዓመታት ረጅም ጊዜ ነው። በሚስዮናውያን አማካይነት በርካታ ጸጋ የሰጠንን እግዚአብሔርን ማመስገን አለብን ያሉት ብፁዕ አቡነ ሊቡን አብዛኛዎቹ ከማካው ከዚያም ከበሩቅ ምስራቅ አካባቢ ወደሚገኙ በርካታ የዓለም ክፍሎች ወንጌልን ለማዳረስ ህይወታቸውን መስዋዕት ማድረጋቸውን ገልጸው የሀገረ ስብከቱ መሪ ሐሳብ በማስተዋወስ ምእመናን በ400 ዓመታት ውስጥ እግዚአብሔርን ማሪ ፊት ለማየት እንደተጋበዙም ተናግረዋል። ወንጌልን ለማወጅ ከማካው የወጡትን ሰዎች ምስክርነት በመጠቆም በሚስዮናውያኑና በሰጠን ጸጋ አማካይነት እግዚአብሔርን ምሕረት በእውነት ልናውቅ እንችላለን ያሉት ጳጳሱ ከዚህም ባሻገር በዓሉ ያለፈውን ጊዜ ለማስታወስ ብቻ እንዳልሆነ አሳስበው ያለፈውን መልካምና ትርጉም ያለው ትውስታ ውስጥ ብቻ መቆየት እንደማይገባ ከዚህም ይልቅ ወደፊት ለመጓዝና ራሳችንን ለማደስ መጠቀም እንደሚገባም መክረዋል። ይህ መታደስ ሁሉንም ምእመናን ወደ ሚስዮናዊ ደቀ መዝሙርነት እንደሚመራ ጠቅሰው በቅርቡ የተጠመቁትን ካቶሊኮች ጨምሮ ሁሉም ሰው ይህንን የሚስዮናዊነት መንፈስ ወንጌልን ለማስፋፋትና በእግዚአብሔር ማሕሪ ጸጋ እንደገና ለመጓዝ ከፍተኛ ጉጉት ሊኖረው ይገባል ካሉ በኋላ በቅድስናችን ብቻ ሳይሆን ወንጌልን ለማስፋፋት ባለው ሐዋርያዊ ቅንዓት ራሳችንን ማደስ የምንችለው በዚህ መንገድ ነው ብለዋል። የሆንግ ኮንግ ረዳት ጳጳስ የሆኑት ብፁዕ አቡነ ጆሴፍ ሃቺ ሺንግ በበኩላቸው በተመሳሳይ መልኩ በተልእኮና በተስፋ ላይ በማንጸባረቅ የሆንግ ኮንግ ሀገር ስብከት በተስፋ መሪ ቃል ወደ ሀገር ስብከት ደረጃ ያደገበትን 80ኛ ዓመት በማክበር ላይ እንደሚገኝ ያስታወሱ ሲሆን የሀገር ስብከቱ በዓል መሪ ሐሳብ የተስፋ መልእክት እንደሆነ ጠቅሰው ተስፋ የሚሰጣቸው ወንጌልን ከሚስዮናውያን መቀበላቸውን ነገር ግን እነርሱ ደግሞ የማስተላለፍ ኃላፊነት እንዳለባቸው አመላክተው የአድ ሊሚናን መንፈሳዊ ንግደት አስፈላጊነት ላይ በማሰላሰል በጣም ልዩ ትርጉም ያለው ለእኛ በጣም ውድ ጊዜ ነው በማለትም ገልጸውታል። ብፁዓን ጳጳሳቱ ከጳጳሳዊ ጽሕፈት ቤቶችና ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በነበራቸው ቆይታ የዓለም አቀፉ ቤተ ክርስቲያን አካል የመሆን ጥልቅ ስሜት እንደተሰማቸው ገልጸው ይህ ከዓለም አቀፋዊት ቤተ ክርስቲያን ጋር የመተሳሰረን ልዩ ትርጉም እንደሚሰጣቸው እንዲሁም ከመላው ማህበረሰብና ከመላው የክርስቶስ መንጋ ጋር መተባበር አጥቢያ ቤተ ክርስቲያን በተልእኮዋ እንድትጠነክር ያደርጋታል ብለዋል። ይህ ጉዞ የቤተ ክርስቲያኒቷ አካል መሆናችንን ያረጋግጥልናል ያሉት ጳጳሱም በርትተን ወደፊት እንድንቀጥልና ከወንጌል የምናገኘው የተስፋ ቃል ለሌሎች እንድናስተላልፍ ያበረታታናል ያሉ ሲሆን መጪው ጊዜ አስመልክቶ የዛሬዎቹ ካቶሊኮች ከባድ ኃላፊነት እንደተሰጣቸው አስምረውበት ጉብኝቱ በእርግጥም ለእነሱ የእግዚአብሔር እቅድ እንደሆነ በማስታወስ እኛ ራሳችን በሆንግ ኮንግም ሆነ በሌላ ስፍራ ለሚመጡት ትውልዶች ሚስዮናውያን መሆን አለብን በማለትም አጠቃለዋል። ቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 15 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።